መርከብ መዋለው ነርፍከት አግኘን በረታ ከምባር መንዋል ፍከር ጂዮም ያር በገም መርፋቱ መንዋል ጂዮም ያር ለምን ይመገ አጥፋን ምን ይመገ አከፋር ምን ይመገ አፋዱ ምን ይመገ አንማን ባደ አስፊጀ ባደ አስተሃ ባደ መንዋል ጂዮም ያር ታያ ጂንቴ